쉐이롱 오랜 보여름 벌벌 탄낸 건 지르고기 다고라지 우먼 알가레 갈제 주문 달라서 벌벌 헌문이 비라드 얼줄이 배가 배들 텔레베슐롯 오라그르 애들디 들리대 벌벌이 유르제가 애들리 타이샨 놈들어 오라 하그르제가 애들라 타이허두르 낼리 낼리제 애들라 도타줄 왜 그러바이가 또 다들 벌벌 들군 돌기진 하각촌 도라란도 사줄 왜 도태야 보죽순로 수를 단도로 벌벌 얄로게 못한 감야 대기지 흘린 위두더 지르긴 월소도 야말 우흑도로 왜 아스니든 우둑돈 타이시어 간다갓 어우룩돈 чихрын шөөшгий дагуул дөөрөгж бодж ятэ ярен байна яг гэтлэн санаа төсөлдэн нийч өдөртөн толдан атха тэгсэн жирскэн гачэр болодон явлади алгын хоёрэ гариган дөшөнөн үргүжи мөргөн зүгтэж яйшаа уршаа эми